ካፊርዌ ገነኒ ኮንጎተኩን ሄየ ቲያባሚህም ማርዌፋዋ ባይግ ጎትጋ ቲባ ፋህ ኤከላንገ ቲያባሚህም ኡፈደዋ ዲሩቪ ኤፋሁ ኤከላንገ ቲያባሚህንገ አጀሉ ሀመቡሙ ማሩገነዋነቴ ደን ቅያመ ድዋሁ ቲያባሚህን ዲሩቫነቴ ደን ኤከላንገ ሐድረተ ቲያባሚህን ሩጁዕ ኩረቫነቴ